0: 들은 쑥 아침 제다르 문어 복들이 알지. 수월연구인 니근 들은 범타이 또다지. 어다베든 허일 또가르 보감티 넘질은 벨티니 허술로 해볼고에. 수월연구기 알다트가르가 직선질은 야할래가 육실긴 후시 더블로르와 흑신과 배든 은가질 과르분 우드니 지르기 후를 아무라 마르든 금은 은가질을 벌트거는. 자 어군이기 두루 떨트고에. 수월리엔구이 허일똑가라 보감뚜루 니근들러 떳단 후렷 장주관니 어질럭슨 송빙 산그 장준는 벌벌 허일월 흰장준대 상두 산자 은과르빈놈대 수월리엔구이 흐르맨친 덜군 까찌리 있저 살가회 무릎 바라봐 바라봐 덜군 워낙 열리지 약슴 한올라스 니근 들란 워라버지 한탄 바감 분슨 더부르그 벌와 가르도르흐지 양준 벌벌 가치근 수이랑 울째 오른두 깨궁연 수어등이 멍치 벅더란 아프트박 치르그 벌벌 덩그지 학스 치르르 가르지르지 학스는 부르너 아프트지 어군이 어떠 흐리너 아송병 바뚜벅이세 하특슨 범트 업드르스니다 활도하라관네 성명상삿 하먹의 찍그지 어더허리블 들을것 웅루오물그지 부석다 다리 두르그노 왈신니슬 사이버정인이 가지라 여연수의 머르근 정상 무뚜르 회바로회가 어머니 미수 좀 들어 은우신 해본다 장주관 내 성명 산근의 비어 너는 너도 비식이기 문어도 흔자가 갓 수이랑들 억지 우신 거나 완트지 발호에 우드린 거나 사트지 발호에 어찌나 핫다 사이버 정도로 은우도 흔나들 온전들은 못둬라 짤리기 홀라슨 수이랑인 보이다 악드메른 머드제 너긴 호트스 피시키기 오버스질루브가 너란 사이버 정건 책을제 우뜻이 완투하자면 우드린구나 사투하자면 야후자면 사투에 사이버 정신이 있을 니근티 너흐들 집에나 성빙이 누국스 미치기 땀담할 뜻이나 오르거지 운전 진위웬 이문왕 주스양 벌너거른 성수군은 역사화랏 복들은 접두와 한올라스 어르거지 와름제그스 미치기 벌로 얼른 세디 너무나 향뜰라 앙샷 이문왕 주스양 문어 젤르보 누굴러 얼른 세드머그 성사 한달롱 이 산에 가지리기 벌을 하스 족치거든 하가니진 진이양 공주건 어부림부이라 호르가 족치거든 와르부치거든 한탄 범티 빨아 지하라 우측은 벌을 한왈디 홍은디에서 나를 우주 족도할 후이 은거란 벌을 만해 보이사 흐르쩌 미치기 앞주 허야 도갈 범 딸이 오르지 한왈디기 면 흐뭇샤치 한탄이 그들 빨아 잡아 그렇대 범범팅 가질 허신한 장준 배득 벌어왔지 한월신 어떡인 와라박스니 딜그 바트르 허버 왔지디쩌 은우드로 왈시 연쇼 뿌이버르마 쨔그쨔르기 홀렀지 은우드린 천드르 덕나 우드린 센 자긴 센이 젤라가지 우지제뜰 은우드리 허분들 친 연연쇼 치르고드가지 헤른도문 지르 헤른노리엠 바가트르 탐바 한마든 덕이 우쨔뜰 덕신 은 우뚜루 벌벌 한자 타이스 부여런 놀로 덴머든 정시양 우원촌 덴머든 친면 부이벌 함글라 덴도문 지르 사이버 증어 소물은 매진 우이디 왔어 돈흑에들 하르막슨 집에들 짜민 것 사투가 짬호것 예스 사이버 증어선 살랏 사투구에 가르 짬을지 진이한 왼수에 다이실 맨친 보감팅 아치니 실어디르브 리운 왈신 해가리 늦들째 한단 범티 실어드 우뚜루순 누구의 잠을 제히 더러 작두루 떨뜩괴 지지 잘가 도끌르후 월그르네민 따라가 한탄의 범시 빨아가 답스나 한왈신 바트르 좋아드 과르빈 누트린 아무렐떠 니근 듣는 덕수제 왈신 왼쇼의 펑지다 하잔르 복권 지르기 작갑수 Олун жиргэг дэн жахсгаад хандан богомти болбол. Нэгэн нүр хэн жангжун табан мянган жиргдээ тэр богомтру үлдэ ба. Эн хэнимэ хэмэ басу. Тэн фэнгэ болбол тэндэ үлдэ жа. Жа тэн фэнг тэр гажри сяккаран сякка. Хагаанэ жин хан жингдэг шэртогандар жалэв гэнэрэн. Хоёр дугаар богом жанжуу ороо их чирэгдвэл хэлэнээс шүү. Хоёр богомтын нэг хооронд 250 гаджир хар жэтлэн сүн нүдрүгөө явахсагаар богомтын нүд 40 гаджир толжирвэ. Богомтын нүд толжирвгнээрэн чиний юу юу аншуу юм нэ. Басжу, ханданы баласын янжар тэрэг жарангэммэн тээш охчыл тэндэрэ дэвхэлэн гаралээшу. Дүрүбэн өрэхэн жанжу нэр дорджэ, тумдумэн жирэгэй хован. Жанжуғанны бэсэл, жанжуғанны хэрэнгаджуру халагур, хэмэн бэсэлэй халуэ. Богомтин сонгдэн сангэнэ бэй. Нэгэн талан сандарж сайбочон чирэг явуулаад өдий болтор чирэг ирүүдээ гэж. Өн ягаа хин тослог чирэг ирүүдээ. Хануулаас үжэтл хаалга үдий ялав даран бүсэлж өврийн бай бату өөр хамгалж богомтын захгүй болов. Тэр үйса дөрвөн талаас бүслүүлгсэн нэгэн дараагаа сөнгий яшва. Нэр дордож. Суу чиний бай. Хоёр дугаар богомтыг бас чиний бие тогтоох хэрэгтэй. Тэгж ярлиг ийм хөлөж. Хоёрын дэтэл чангаж нэг таллаа шидигиг вадртэм мен пэлдэгани. Пэс төсөнөн үлгэж өвгийм бай. Чахсгааны нөмн байнерт па талбаж. Тэр үйсэ фанг бэлгэнэ пэс өлөгж гсэн талда. Өвгийм бай. Өнөөдөр ханомон гарч тэргу анжамин дэнэ галлиги нэчж ханвал сиги хоорьялна шанду санжа хоёр хүн жангжин мали хоёр бай гарцгүй нэгэн залла төмөн чиригиги одертэн шанду санжа хаягулим бай ахн хөлгмэр чөртмэр иг байд чад өргөн чахсгалын өмнө бэйлэр даагаран тогтож Хэнас ирэх хвалгэ омнөрөн дэмдгэр минүү барьчих мөн цаган жетэн доогөр хандан боомти балаттал нүрүгэ шүтгөр өдөө өнөөдөр чангжуган нэ чөтгөр нүртэй өвөл дөрвэй хараан ирхэгийн үйс даагарн догшиж өгийн чин омг сан дагуутх нүр санжа фангэ сонгмингин ахамди хөвөгүн Омгсан тагууд хүнэр шанду нэг тугаар жамин жангжуул нэр нэри тэмдэглэмэн чин өндөр тугаар хасхран хан олос үнэхэр яс васгүй гараа самуурач богомти халдраа ирсэн нухалгэ өнөдр омг нэриг өн тэмдэгл харьяаны рхийн үйс аха юун васд ватан жил цоца хоног Дарагдаж суусан сүү шанг сүүний хөвөгүн сүү миний бүхий мөн өшөө харсалныг ийгээд хоошин харсалныг авхаар ирсэн өврийн бүй чирэг үдгэж та нарын хоорой яцхаар ирлээ.
1: Эрхэм хүндэтэй сонсогчдоо Тубаражуугийн Монгол хэлний нэвтрүүлгийн Өв соёлын алтан хором тусгай нэвтрүүлгийн энэ удааны дугаар энэ дүхрээд өндөр